ሀብታሙ ሊሆን ቀዱ አስሪ ካጀል ኮርጃው ደማጣኛ ሩሴሉ አንውይ መጭኝ ለር ከፒሶ ካኝውላ ሰበው ይሙዘና ዋክ ያጋጃ ሩሴንጋ